0: ለሬ ለምትሎምና እንድትያፍጥማ
1: አዞግ
0: ለለለይ ለናቦን ከባላሌ ለፈቆኖኒ ያናን ነው ኩንደን ጎማታ ባሎኖ ቶቶ አፈይ ወጥቶ
1: ቴቪን ቴምበር
0: ወይ ሞአንቶላዮ ማይቶልሁ በልቲን ጆን ሜድ ሳክሪፋይስ said now and because the glam lele lo hor anazi lo hor el no mot ngabonga kakhulu baphile bonke abantu bonike two bay